የሚያበላኝ ጮማ የሚያጠጣኝ ጠጅ እኔ መዩ ቱርክ ባይ የምሸሽ ነኝ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባርብ ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነኝ ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክ ባይ የምሸሽ ነኝ ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክ ባይ የምሸሽ ነኝ ፈረሱ አባት አጠቅ ስሙ ቴዎድሮስ

መቅደን አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ። ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋር። እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ የአንበሳውን ሞት

ሸሽንና አውሮፓም ያውቆሃል አፍሪካም ያውቆሃል እስያም ያውቆሃል እንኳን የሰው ንጉስ ውሃ እንኳን ፈርዶሃል እኔ መዩ ቱርክባይ የምሸሽንና

መቼም ሎሬ አይመቹም ተንኮለኞች ናቸው እኔ መዩ ቱርክ ባይ የምሸሽ ነኝ እንዳጼ ቴዎድሮስ አላየሁም ኩሩ ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኛቸው

ንሳኒ ክረባስበ ዳንገልየም ጀለ ብኬንዶ ትልሚም ጀምባር ናያውላይ ሜል ጀምባር ስድበደይረይ ጀምባር ኸርበደያቱ ጀምባር ኸልመደይረፈት ጀምባር ዶኸም ኩከበገ ኩከበኘ ኮላይ ማሰለ